0: Wokwit ye gotsahitat Joseph Judas did sankehi ni good do out Joseph CKLB radio wicked do nige kwehitat at the geese in that one.
1: Ah, must see that do. Other than K. Wokwit ye, not as a jagged, you know. Lunacy in daily, Taho doesn't care. ኩኒጊ እንደዚህ አጥጃኒው ሲበታደን እንታ ሆንገቱን ያጥቂለ ድጅንደገ ያው አንጎ አንተኛ ለተደደ ሲ ድጅኛ ለተደደ ሁዚያኒ ኩታት ላላሶ ሳደና ሳለገ ዲዲን በገ ይዝንታ ግሙን ሁላን ኩታት ኩኒጂ ሲቻለገ ተነዚ ይዝንታን ዶንት